ኡንዳ ኣብህንን ቱካና ንየት ኒብ እበርናምጅ ዮክና ኤምበሊብ ድየ ውክነ ንየት ትብራዊ ውዳዩን እህነን ቶክና ኤምበሊብ ንድየ ቶክና ኤታኔና ለውታኔና ባኩዳና እንህንን እምበሬክነ ዲመዳይ ታያቲብ ዳይ ቲኔት ኣሬኒ ኣሬ ሸቡብ ቲሚርኔት ኣሬኒ ኡመስግወ ኡመላይወ ሻላረዌክነ ኢከቲን ህንን ንሰሪዌ ቱክነ ቱነ ዳይነ ንሰሪዎክና ሱር መበይ ንሰሪዎክና ኡዳይ ዳባይ ዳ ቲኔት ኣሬኒ ኡኑዳይ ቲክ ቲኔት ኣሬኒ ተር ኡዳይ ከዳይ ካብ ቲክ ቲኔት ኣሬኒ ቤቱናቲ ዳይ ኤምበሊብ ንየዶክና ህንን ኣሬ እምበሬ ኤምበሊብ ንየዶክኖ ቤን ኦዶር ምደካብ ንከቲ ኡኑዳዮን ዳይ ዳይኔት ኣሬኒ ዳይ ታይኣቲብ ዳይኔት ኣሬኒ ቤቱናቲ ዳይ ዶርከናት ንየት ኣምስ ህንን ኡመስጊ በዲድኒ ንየት ሻለዲመ መስግወ ርሃይ ወዳነይ

ብራዊ ዩዳዩን ኤምበል ኢብኒም ሲዮዴና ራሪሰምናኔና እንህንን ዶርከና ተዲድነይ አኮ ትቴነ ትዳይናቴ ፈዲድነይ ቱብዳዊ ዳይ ዳዩ ኦኖዶር ወዲዴኔ ተዲትዩነ ዳይነ ቴምሲዋ ኦቱብዳዊ ኡመስክ ኢበሪን ኡመስክ መላይቡ ኦን ኡመስክ አሬየን ኡፍነ ዳይኪኬ ኡፍነ ኡተክተኬ ዳይኪኬ ኡመስጊብ ህንን ሀዲድናዮብ ቶነ ቱኒ ህርዌት ኡን ኡደይ ከሳ መስጊወ ራይወ ዳይ ታያቲወ ዳይ ዲዋቲወ ዳይ ምሂናወ ዳይኔ ጠሬኒ ኡዳዩን ቱብዳዊ ኡምአስክ ናቲብ ኪዲን ኦን ኦምሂን ሸምቢቤከ መጃልስ እከቲኔክ ወሪብ እከቲኔክ ዲመ ኡን ኡመስጊብ ሀዲዴን ኦተክ ኡረባብ ኡመስክ ውኔ ደይ ዳይቡ ኡዳዮን መስጊብ ዳይኔብከ ዳይ ታያቲብ ዳይኔቶነ ንክቴ ህንን ኦተዲድ ተዲድ ነዬ ናቲብ መስክ ደይንያዴቶ ናቲብ ኡመስግ መላይቡ አዎ ጋል ሀበይቲብ እንዲ አኮ ተከት አሊዶር የድኔ ተበያንበቶ ተበያቴ ማሱ አባና ኦቀሩ አፊማብ ዳይ ኦጣም ትብርዬ አስጋረ ይሀማት ቡቲብ ክቲት ኦሚያት አሊዶር እዴን ኦቱ ናቲ ዳይ ኡመስግ ኡክነ እሀይ ሚኒ ከዳይቡ ኡመስግ እን ቱንዲዋቲብ ዳሚየክ ቱንዲወ ዳምቲን ዳይምቲኒ ኡመስግ ዳይቡ ኡመስጊብ ሀዲድነይ ኦን ኡመስግ የድኔቶነ ኦን ኡደይ እክቴና ኡፍነ ዳይብ ኪኬ ወለ ዳይብ ኪኬ ቱማጊ ዳይት ክቴ ኡመስግ ውኔ ዳይናቱ ኦን ኡደይ ጋል አላሃም ጋል ናይ ደኬይት በሩክ ናናይ ናዩ ሀይስዴ ወለ ሀይሰን ሀነ ኡፍነ ሀይስዴ እዲዮብ አዎ ወለ ሀይስዴ ናናቲ እዲየክ አዎ ኦን ኡፍነ እንዳይ ፈገረ ኢኒን ወለ እንዳይ ጎያብ ኢኒን እደ እቱናቲ ዳይ ኡፍነ ዳይ ኪኬ ኦን ኡፍነ ኦን ኡደይ ሀግልኔት ቶናቱ ኦን ኡደይ ጋሌ አራዌ ኡፍናዋ ጋሌ አራዌት ኡፍነ ዳይ ኪኬ እቱናቲ ዳይ እንህንን ኡመስግ ነህሬው ኡመስግ ዳይቡ ህንን ቶነ ቱምበቶ ቱደይኔያዲ ኦን ኡደይ አልያት ቡቲ መስጊብ ዳይኔብከ ዳይ ታቲብ ዳይን ኦኑ ዳዩን ኦቶነ ሺቢ በቴድኔክ ኦኑ ዳይ ኢማጃሊስ ኢትኖብ ኦን አንደ ኢራበ ፊነ ዳሚዮ ቤፕቲክ ኦክነ ምርባ ዴፕቲክ ኤፌኔ ከንትት ምርበ ሸልካት ኳ ሰሚያዲብ ጊክ ሰሚያዲብ ኡደይ ዱሪ ቤድኔ ነዳሴን ኦቱናቲ ዳይ ኦቱ ቤዳዊ ኦማሲክ ቲስአሊ ኦማሲክ አልያናቱ ኦኑ ዳዩን መስጊብ ዳይኔ ጠሬኒ ዲመራይ ዳይኔ ጠሬኒ ዳይ ታቲብ ዳይኔ ጠሬኒ ቤቱናቲድ ተሰይወ ተርሙማወ ኤመልወ እምበሬቱ ደይንያድ አምበራ ኡመስክ ዳይ ካብ ኮሲን ኡመስክ ዳሚኒ ካቡ እምበሬ ተዋይኔ ቁደይ ኦን ኡደይ ተርሙማወ ኤመልወ ቲወውንዴወ ቴነ ቲዳይትወ ቱሸቡቡወ ተሰይወ እምበቴ ኤበሪኔክ ኡኑ ዳዩን መስጊብ ዳይን መስጊብ ዳትኒዮብ ለይት ለይት ብትካይት ኦን ኡደይ ረበካብ እከቲን ኡፍራ ኤፕቲክ ደይኒ አደር ኤፕቲክ ዳይን ምደካብ እከቲን ቤቱናቲ ዳይ ኡን ኡፍነ ዳይብ ኪኬ ኡፍነ ተርወውታ አመክታ ታያቱ ከስቱ አማክቱ ፌነ ኦን ኦደይ ረንሺድ ኡክነ ኬሃይ ኡን ኡፍነ ኡን ኦደይ ደምቢር ኦደይ ሸልካብ እኮሲ ኦደይ ገሌ አረው አንኪረካብ እኮሲ ቤቱናቲ ዳይ እንህንን ቱብዳዊ ኡዳዩን ከሶ ሚናን ኡመስግ ዳዬ ጠሬኒ ኡቱናቲ ዳይ ኦፍነ ኢቶክተኪብ ጊክሳና ኦፍነ ከሶ ጊክሳና ሳጌ ካብሆ አኬና አድግርቴን ሀዲትከ ኦን ኡመስጊብ ሀዲዳና ኡመስግ ደውልካኦክነ ኳስና ቤቱናቲ ዳ እንህንን ቱብዳዊ ኡዳዩን ዲመ መስጊብ ዳይኔ ጠሬኒ ዲመ ዳይብ ዳይኔ ጠሬኒ ዲመ ሸቡብ ታቲብ ዳይኔ ጠሬኒ አኮ ቤቱናቲ ዳይ መስጊብ ሀዲዳና ደውልካብ አኬና ገሌ ቀረው ባሞቴና ነየት ኡፍነ እከቲም ሂኔ ከዳይብ ኪኬ መጥ እከቲኔክ ዳብ እከቲኔክ ወሪብ እከቲኔክ ገባይልት እከቲኔክ ቤቱናቲ ዳይ ሆይ አሞቴቲኔ ቶና ወፌና ቤፕቲክ ዳሚየት ቶና ኡምበቱ ዳይት ክቴ ኡኑ ደይ አሬ አማግናት አኮ ሸልግናቲብከ